야 지뎅가 냠컨족 보남바 다르타 체적가 녜름 든존선 반데 와능 튼지 포냐게 다통린 생긴 참드니잉 알마 프모로마게 유파말랑고니마다 세르구누가 망르즈 참미 녜름 들흑지야 고르이올 디나족 보남바게 잉 알마 프모로마게 유파말랑고니마다 세르구누가 망른데 판츠나 르흑지 커삼나 나츠 다통킨게 카버릉정 Тгэвдэн чигэтгсэм нигэсэнд нэрнгатан тгэвдэн чигэтгсэм нигэсэнд чиг тгэвдэн чиг тгэсэм нигэ арнгасэм тгэ кэлмдэг хабар юмбар гавцэшэ